0: እንደምን አመሽታችኋል አድማጮቻችን። ለአርብ ምሽት ያልናቸውን የቢቢሲ አማርኛ ዘገባዎች እነሆ ይዘን ቀርበናል። በዛሬው ፕሮግራማችን ኢትዮጵያ በግብጽ ላይ ያቀረበችው ክስ፣
1: ከበባ በሚመስል መልክ የተደረጉ ያሉ እንቅስቃሴዎች ዙሪያም ውጥረት፣ ትንኮሳ የሚመስሉ ነገሮች በተደጋጋሚ እየታዩ ነው።
0: በሲዳማና ኦሮሚያ ዋሳኛ አካባቢ በተፈጠረ ግጭት የሰዎች ሕይወት ስለማለፉ፣
2: በቶቹ የተጣጠሉ ነው፣ ምንቱ የተወሰነ ነው፣ የሰው ነፍስ እየጠፋ ነው። እስካሁን ምን ብለው ድም እንዳሉ አልታወቀም። ህዝቡ በጣም ከባድ ስቃይ ውስጥ ነው ያለው።
0: ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይልሳትና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። በሲዳማና በኦሮሚያ ክልሎች አዋሳኝ አካባቢ በተከሰተ ግጭት በሰውና በንብረት ላይ ጉዳት መድረሱ ተገለጸ። ኬኔዲ አባተ ኗሪዎችንና የአካባቢውን ባለስልጣናት አነጋግሮ የሚከተለውን ዘገባ አጠናቅሯል።
3: የሲዳማ ክልል ምስራቃዊ ክፍል ከኦሮሚያ ክልል ጉጂ ዞን ጋር በሚዋሰኑበት አካባቢ ግንቦት 10 በተከሰተ ግጭት በሰዎች ላይ ሞትና የአካል ጉዳት መድረሱን የአካባቢው ነዋሪዎችና የሲዳማ ክልል ኮሙኒኬሽን ቢሮ ለቢቢሲ ተናግረዋል። ግጭቱ የተነሳበት ልዩ ቦታ ጉቦሄማ የተባለ የሁለቱም ብሔረሰቦች አባላት የሚኖሩበት አካባቢ መሆኑን ያነጋገርናቸው ግለሰቦች ተናግረዋል። በሲዳማ ክልል ግጭቱ የተነሳበት አካባቢን የሚያዋስነው የጭሬ ወረዳ ነዋሪ የሆኑና ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁን አንድ ግለሰብ ግጭቱ ስላስከተለው ጉዳት ተከታዩን ብለዋል።
4: ቀኑ የገበያ ቀን ነበር። ሰው ከዚህም ወገን ይሁን ከዛኛም ወገን ማንንም የተጠቀ ሰው የለም። የነገር ይፈጠራል ብሎ ማለት ንጹሃን ሰዎች አያውቁትም ነገር ይሁን። ገበያ ነበር በጀሬ ወረዳ ጉቦሄ የሚባል ያኛው ቀበሌ። መጀመሪያ ግጭቱ የደረሰበት ቦታው ወደር ነው የሁለቱም ክልሎች። ያው ከዚህ በፊት ሰው አብሮ ነበር የሚኖረው፣ ገብቷል አይደል? መደበኛ እንቅስቃሴ ሰው ከዚህ በፊት የጠበቀ ነው። በቃ ኖርማል ነው። ከዚህ በፊት ግጭቶች ይኖር ነበረ፣ ግን መቻትን እንደሚያደርጉ አይታወቅም። ቆይቷል ከተፈጠረ እንኳን ለአመታት። እዛ ቀበሌ ላይ ብቻ የሞተው ሰው 11 ሰው ነው የሞተው። አዎ የቆሰለው በጣም አት ነው፣ ተቃጥለዋል። የጎጆ ቤት፣ የዘመናዊ ቤት ሁሉም ያለው በቃ። መንግስትም አፋጣኝ እርምጃ አልወሰደም። ምንም አይነት የሰላም እንትኖችን የሚያስጠብቁ ሰዎችን አላከም። 7-8 ሰዓት በኋላ ምናምን ነው የተወሰኑ ፖሊሶች ምናምን ነገር የላከው። እነሱም ሌሎቹ ግን አልቀረፉም። ሰው ከሞተ በኋላ ነው ትንሽ የፌደራል ኃይሎች ከገቡ በኋላ የተወሰነ ቦታ ላይ ነው ሄደው ውጭ ያሉት።
3: ሌላ በጭሬ ወረዳ የማሌሳ ቀበሌ ነዋሪ በበኩላቸው ግጭቱ ከአራት ቀናት በፊት የጀመረና አሁንም ያልበረደ መሆኑን ለቢቢሲ ተናግረዋል።
2: በያዙት መሳሪያ ነው ጦርነት መጀመሩት። እናም ከዚህ በፊትም በተለያዩ አመታት ላይ ልክ በእንዲህ አይነት ክረምት ወቅት ላይ ነው ጦርነቱ የሚጀምረው። አሁን ደግሞ ከበፊቱ ለየት ያለው የታጠቁ ኃይል እኮ ናቸው እየወጉ ያሉት። ገበያ ውስጥ ነው ጦርነቱ። ከአራት ቀን በፊት ነው የጀመረው። እስካሁን አልቆመም። እንግዲህ
3: የምን ገበያ ላይ ነው?
2: ጉቦሄማ። ከዛ ጀምረው እስከ ዛሬ አልቆመም። ያው ፌዴራል ፖሊስ ገብቶ ነበር በዚህ በሲዳማ ክልል በኩል ተልከው የመጡ።
3: መች ነው የገባው?
2: ከዛሬ ሶስት
3: ከሶስት ቀን በፊት
2: ከሶስት ቀን በፊት ወደ ልክ 1 ሰዓት አካባቢ ነው ከመሽቶ ገቡት እና እዛ መነሻን ያደረጉበት ቦታ ያው ማቋቋም አልቻለም፣ አልደረሱም ምሽት ላይ ስለገቡ ምናምን እና አሁን ደግሞ እነሱ ካረጋጉ በኋላ ሌላ ቦታ ነው እየተነሳ አለው። ድንበር ላይ እየሄዱ ማለት ነው።
3: ወዴት አካባቢ ተስፋፋ?
2: አሁን ቦቼሳ የሚባል ቀበሌ፣ ሲሳ የሚባል ኦሪሳ እና ግርጃ ዌሌ መጋዶ እንደዛ በቃ በድንበር ተስፋፍቶ ነው የተነሳው።
3: እነዚህ ቀበሌዎች እዛው ጭሬ ወረዳ ውስጥ ናቸው?
2: አይደለም፣ ጭሬ ውስጥ ያሉት ቦጬሳ፣ ኦሪሳ እና ማሌሳ፣ ጉቦሄማ አራቶ እና ጭሬ ወረዳ እና ግርጃ ወረዳ ውስጥ ነው። ቤቶቹ እየተቃጠሉ ነው፣ ንብረቱ እየተወሰነ ነው፣ የሰው ነፍስ እየጠፋ ነው። እስካሁን ምን ብለው ድም እንዳሉ አልታወቀም። ምንም መግለጫ የተሰጠ መግለጫ የለም። ወይንም መከላከያ ሰራዊት ገብቶ አጋዝ ምናምን ገብቶ ማረጋጋት አልተቻለም። እንደዛ አይነት ጥረትም አልተደረገም። ህዝቡ በጣም ከባድ ስቃይ ውስጥ ነው ያለው።
3: የሲዳማ ክልል ኮሙኒኬሽን ቢሮ ኃላፊ አቶ ሰኔለ ስምኦን በሰጡን ማብራሪያ በግጭቱ ሳቢያ በሁለቱም ወገን ጉዳቶች መድረሳቸውን ተናግረዋል። የፌዴራል ፖሊስ አባላት ከግንቦት 12 ጀምሮ ወደ አካባቢው ማቅናታቸውንና ግጭቱ ከዛሬ ከሰዓት ጀምሮ መቆሙን የተናገሩት ኃላፊው የሁለቱም ክልሎች ባለስልጣናት ችግሩን ለመፍታት ንግግር እያደረጉ መሆኑን አስረድተዋል።
5: አካባቢው ላይ እንግዲህ ድንበር ከመሆኑም ጋር ተያይዞ ሁለቱ ህዝቦች እና የህብረተሰቡን የሚመራው የኦሮሚያም የሲዳማ አካባቢ አስተዳደር በጋራ ባደረጉ ስምምነት መሰረት በተለይ ገበያዎች አካባቢ እና አጠቃላይ ህዝባዊ መሰባሰቦች ሲኖሩ ማንም የጦር መሳሪያ ይዞ እንዳይገኝ የሚል የጋራ ስምምነት አላቸው። በዚህ በስምምነቱ መሰረት እንግዲህ ኖሯል። እንግዲህ ከድንበር ጋር በተያዘ ጸጉረ ልውጥ ወይም ማንነቱ የማይታወቅ ሰው እዛ መሳሪያ ይዞ ህብረተሰቡን እንዳይጎዳ በሚል ይህንን ስምምነት ይዞ ነበሩ እና እንግዲህ ግንቦት 10 ላይ በተለይ ከሰዓት አካባቢ በገበያ ቀን ነው እንግዲህ አንድ ግለሰብ ከዚህ ከስምምነት ውጪ በሆነ መልኩ የጦር መሳሪያ ይዞ ተገኘ። እንግዲህ ጦር መሳሪያ ይዞ በመገኘት ብቻ ሳይሆን ወደ ላይ መተኮሱ ነው የታየውና ይሄ ከስምምነታችን ውጪ ከየት የመጣ ነው የሚል እንግዲህ በሁለቱም ወገን መደናገጥ ነው የነበረው። የሲዳማም ገበያተኛ የነበረው ወደ ቀየኑ የተመለሰው በመሸሽ በዛም በኦሮሚያም በኩል ያለውን በተመሳሳይ መልኩ ሸሽቶ ወደ ቤት ነው የሄደውና እንግዲህ ወደ ቤት ከተገባ በኋላ ተመሳሳይ መሳሪያ ይዞ ከዛም ከዚህም የመሰባሰብ ነገር ነው የተፈጠረው። ከዛም በኋላ እንግዲህ መታኮስ እንዳለ ተሰማ። መታኮስ ብቻ አልነበረም ከሁለቱም ወገን በቀኑ ያው የሰውት እንደጠፋ ተረጋግጧልና እንግዲህ 10 ላይ ከሰዓት የነበረው

0: ገበያ አካባቢ የነበረው ጉዳይ በዛ መልኩ እንግዲህ ምሽቱን በመታኮስ ታለፈ። 11 ላይም ተመሳሳይ እንግዲህ ጋብ መለስ ያደ ተመሳሳይ እንቅስቃሴና ይግጭት ላይ ቀጠለውና የሲዳማም የኦሮሚያም አመራሮች እንግዲህ በጋራ ተሰባስበው ጉዳዩን ለማጣራት ሰፊ ሙከራን ያደረጉት እንግዲህ በስልክም በሌላም በአካል ተገናኝቶ ቦታው ላይ ለመድረስ ተኩስ ስለነበረ በአካል መገኘት አልተቻለም። እስከ 11 የነበረው በአንድ ቀን ግማሽ ድረስ እንግዲህ 12 ላይ የፌደራል ፖሊስ በስፍራው ተገኝቶ አካባቢውን ከተቆጣጠረ በኋላ ጉዳዩ ጋብ ማለት ችሏል። እንግዲህ ጉዳዩ ጋብ ቢስል የሁለቱም የኦሮሚያም የሲዳማም የአካባቢው አስተዳደር አመራሮች ተገናኝተው አካባቢው አመራር ብቻ ሳይሆን የክልል ማዕከልም ከሲዳማም ከኦሮሚያም ተገናኝተው ህብረተሰቡን አገናኝቶ ውይይት ተጀመረ። ተመሳሳይ የሚመስል ከዛ ከጭሪም ውጪ አሮሬሳና ሆኮ የሚባሉ የሲዳማ ወረዳዎችና አጎራባች የኦሮሚያ አካባቢ ተመሳሳይ ምልክት ታየ። ተመሳሳይ ግጭት ማለት ነው።
1: መቼ ነው?
0: እንግዲህ 12 ፌደራል ፖሊስ ገብቶ ያንን የመጀመሪያ ጭሪ አካባቢ ኮንትሮል ካደረገ በኋላ እንግዲህ በዛውም በ12ቱ ቀጥሎ አሮሬሳና ሆኮ የሚባሉ አካባቢዎች ምልክት ታየ። ተመሳሳይ ማለት ነው። ውይይት ተደርጎ ጉዳዩ መስከኑን ከተረጋገጠ በኋላ እንግዲህ 13 ላይ ከጭሪ ውጪ ባለው አሮሬሳ ሆኮ አካባቢ አንድ ግለሰብ በሲዳማ በኩልም በሞቱ ተረጋገጠ። በዛም መልኩ ያ እንግዲህ የሰው ህይወት ጠፍቷል። ዛሬ ኮምፕሊትሊ ሰላማዊ አካባቢ ተፈጥሯል። እና በተለይ ጠዋት በነበረው ሴሽን የሁለቱም ክልል የክልልም ማዕከል የዞኖች እና የወረዳ አመራሮች ተሰባስበው ይሄ ጉዳይ እንዴት ተከሰተ፣ ምንድን ነው ምክንያቱ፣ ምን አይነት ጉዳት ደረሰ፣ ምን ያህል ሰው ህይወት ጠፋ የሚለውን ጉዳይ ሰፊ ምክክር ለማድረግ እና በቀጣይነት ይህን ጉዳይ በእልባት ሙሉ እልባት ለመስጠት የጋራ እቅድ አውጥቶ ነው ከምሳ በፊት የተለያዩት።
1: እስካሁን ባለው ግን ስለሞቱ ሰዎች መጠን የሚታወቅ ነገር አለ?
0: ይሄ ማጣራት እንጠይቃለን። እንግዲህ ምን ያህል ሰው ምን ያህል ንብረት የሚለው ነገር እስካሁን ማጣራት እንጠይቃለን። ኤግዛክት ቁጥሩ አሁን መንገር የሚቻል አይመስለኝም። ግን ሁለቱም የኦሮሚያ የሲዳማ አመራሮች እቅድ ስላወጡ በቀጣይ በአጭር በሁለት ሶስት ቀናት ውስጥ ዝርዝር ነገር ለመላው ማህበረሰብ መረጃ ለሚጠብቀው አካል መስጠት የሚቻል ነው የሚሆነው። አሁን ግን የጠፋው ንብረትና የሰው ህይወት ቁጥር መናገር የሚቻል አይመስለኝም።
2: በጉዳዩ ላይ ከኦሮሚያ ክልል በኩል የኗሪዎችንና የክልሉን መንግስታት ኃላፊዎች ለማግኘት ያደረግናቸው ሙከራዎች ይህ ዘገባ እስከተጠናቀረበት ጊዜ ድረስ አልተሳካም። ኢትዮጵያ ግብጽ ከበባና ትንኮሳ በሚመስል መልኩ እየተንቀሳቀሰች ነው ስትል ከሰሰች። የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ነቢያት ጌታቸው ዛሬ ለጋዜጠኞች በሰጡት መግለጫ ኢትዮጵያ የባህር በር ፍላጎት አጀንዳዋን ይፋ ካደረገች በኋላ ከግብጽ በኩል ውጥረትና ትንኮሳ የሚመስሉ እንቅስቃሴዎች እየታዩ መሆናቸውን ተናግረዋል።
3: ኢትዮጵያ የባህር በርን በተመለከተ ያላትን አቋም በተለያዩ መድረኮች ከሀገራችን መሪዎች ከፍተኛ ባለስልጣኖች ጀምሮ አቋማን ስታራምድ ቆይታለች። በግብጽ በቀጠናው ላይ የምታደርገውን እንቅስቃሴ ከበባ በሚመስል መልክ እየተደረጉ ያሉ እንቅስቃሴዎች ዙሪያም ውጥረት፣ ትንኮሳ የሚመስሉ ነገሮች በተደጋጋሚ እየታዩ ነው።
2: ኢትዮጵያ ባለፉት ጥቂት ዓመታት የባህር በር የማግኘት አጀንዳዋን በይፋ እያራመደች ነው። በዚህም ከኤርትራ ጋር ያለው ግንኙነት ተበላሽቶ ወደ ግጭት ሊያመራ ይችላል የሚል ስጋትም ፈጥሯል። በህዳሴው ግድብ ምክንያት ለዓመታት ተቃውሞዋን ስታሰማ የቆየችው ግብጽም ከኤርትራ ጋር በመሆን የኢትዮጵያን ፍላጎት በሚቃረን መልኩ እንቅስቃሴዎችንና መግለጫዎችን ስታወጣ ቆይታለች። አምባሳደር ነቢያትም የግብጽ ትንኮሳ አዲስ እንዳልሆነ በመጥቀስ ኢትዮጵያ የባህር በር ፍላጎት አጀንዳዋን አጠናክራ እንደምትቀጥል በአጽንኦት ተናግረዋል።
3: ይሄ በእውነቱ በጣም አዲስ ነገር አይደለም። ለረጅም ጊዜ ሲከተሉት የቆዩና የሞከሩት ስልት ነው። ኢትዮጵያ የባህር በር አጀንዳዋ ምን ያህል አስፈላጊ እንደሆነም አንዱ ማሳያ ይሄ ነው። ኢትዮጵያ ፍላጎቷን ባነሳች ጊዜ ኢትዮጵያን ለማነቅ የሚደረጉ እንቅስቃሴዎች የመጨመር ወይ የመጠናከር አካሄድ እናያለን። ይሄ ግን የኖረና የቆየ ሲሞክሩት የኖረ ስልት ነው። ኢትዮጵያ ለዚህ ምላሿ የባህር በር ፍላጎት አጀንዳዋን አጠናክራ የምትቀጥልበት ነው። የተለያዩ አካላት ድጋፍ ያገኘ አጀንዳ ነው። ህዝቧም የደገፈው ነው። ይህንን ፍላጎቷን ይህንን ፖሊሲዋን አጠናክራ ስትቀጥል ሰላማዊና ዲፕሎማሲያዊ በሆነ መንገድ መሆኑንም በተለያየ ጊዜ አበክራ አስረዳችሁ ጉዳይ ነው።
2: ቃል አቀባዩ ይህን ያሉት ባለፈው ሳምንት ግብጽና ኤርትራ ቀይ ባህር ላይ የሚደረግ የትራንስፖርት እንቅስቃሴንና የወደብ ትስስርን በተመለከተ ስምምነት ከተፈራረሙ በኋላ ነው። ሁለቱ ሀገራት ስምምነቱን ከተፈራረሙ በኋላ የቀይ ባህር ጉዳይ የሚመለከተው የቀይ ባህር ጠረፍ ሀገራትን ብቻ እንደሆነ መጥቀሳቸው ማይዘነጋም። አምባሳደር ነቢያት ዛሬ በሰጡት መግለጫ በሳውዲ አረቢያና በደቡብ አፍሪካ የሚኖሩ ኢትዮጵያውያን ስደተኞች ጉዳይም አንስተዋል። በሳውዲ ሞትን ጨምሮ የተለያየ ፍርድ ተላልፎባቸው እስር ቤት ውስጥ የሚገኙ ኢትዮጵያውያን ጉዳይ መፍትሄ ለመስጠት ጥረት እየተደረገ መሆኑን አምባሳደሩ ተናግረዋል።
3: እንደተባለው የሞት ፍርድ የተፈረደባቸው ዜጎቻችን በተወሰኑ የሳውዲ ከተሞች ውስጥ ይገኛሉ። በሳውዲ አረቢያ ውስጥ የጀዳ ቆንስላ ጽህፈት ቤታችን እንዲሁም ሪያድ የሚገኘው ኤምባሲያችን በእውነት የዜጎችን ስራ ከመስራትና ከመከታተል ባለፈ የላቀ ስራ አለው ብያለም። በዋነኛነት ዋናው ቁልፍ ስራቸው ይሄ ነው። በተለያዩ እስር ቤቶች ዜጎቻችን ይገኛሉ። አንዳንዶች በወንጀል ተጠርጥረው ነው። በፍርድ ውሳኔም እንዲሁ ፍርድ ቤት ማረፊያ ቤቶች ውስጥ የሚገኙ ዜጎች ይገኛሉ። እነኚህን ሁሉ አቅም በፈቀደ መጠን ሁሉ በየእስር ቤቶቹ ጉብኝት እየተደረገ መፍትሄ መስጠት የሚቻለውን እዛው መፍትሄ እየተሰጠ ከዛ ላቅ ያለ ያለፈ ችግር ያለባቸውን ደግሞ የተለያዩ የህግ ባለሙያዎች ይዞ በመቅረብ ችግሩን ለመፍታት አልፎም ተርፎ ደግሞ መንግስት ኢቭን ውሳኔ የተደረገባቸውን ዜጎች ለማስፈታትም ሌሎች ዲፕሎማሲያዊ አግባብ ያላቸውንም እንቅስቃሴዎች ሲያደርግ ቆይቷል። አሁንም በዚህ በሳውዲ አረቢያ ላይ የተከሰተው አሳዛኝ ሁኔታንም መፍትሄ ለማግኘት የተለያዩ ዲፕሎማሲያዊ ጥረቶች እና ክትትሎች እየተደረጉ ነው።
2: አምባሳደር ነቢያት በደቡብ አፍሪካ በዜጎች ላይ እየደረሰ ያለውን ጥቃት ለማጥናትም በቅርቡ አንድ ቡድን ወደ አገሪቷ እንደሚያቀና ገልጸዋል። አድማጮች አሁን ደግሞ ኬኔዲ አባተ አጫጭር ዜናዎችን ያሰማናል።
4: የኦክስፎርድ ተመራማሪዎች በውራት ውስጥ ዝግጁ የሚሆን አዲስ የኢቦላ ክትባት እየሰሩ መሆኑን ተናገሩ። ዲሞክራቲክ ሪፐብሊክ ኮንጎ ውስጥ በተከሰተው የኢቦላ ወረርሽኝ 177 ሰዎች ሲሞቱ በበሽታው የተጠረጠሩ ሰዎች ቁጥር ደግሞ 750 ደርሷል። በህንድ ሊደረግ የነበረው የአፍሪካ ጉባኤ በኢቦላ ስጋት ምክንያት ተራዘመ። በሚቀጥለው ሳምንት ሊካሄድ የነበረው የህንድ አፍሪካ ጉባኤ በዲአርሲ እና ኡጋንዳ በተከሰተው የኢቦላ ቫይረስ ቀውስ ምክንያት መራዘሙ ታውቋል። የአሜሪካ የውጭ ጉዳይ ሚኒስትር ኢራን ሆርሙዝን የማትከፍት ከሆነ አንድ ሰው የሆነ ነገር ማድረግ አለበት አሉ። ሚኒስትሩ ማርኮ ሩቢዮ የኔቶ አባል አገራት የውጭ ጉዳይ ሚኒስትሮች ጋር ወሳኙን የባህር መተላለፊያ መልሶ ስለመክፈት እየተወያዩ መሆናቸውን አሶሺየትድ ፕሬስ ዘግቧል። በሌላ በኩል አሜሪካና ኢራን በቁልፍ ጉዳዮች ላይ ባይግባቡም ድርድሩ ለውጥ እያሳየ መሆኑን ሁለቱም ተናግረዋል። የካናዳዋ አልበርት ግዛት ያገሪቷ ካል ሆና በመቀጠሏ ጉዳይ ላይ ህዝበ ውሳኔ ለተካሄድ ነው። ህዝበ ውሳኔው ጥቅምት ላይ ይካሄዳል ተብሎ የሚጠበቅ ሲሆን ከ10 አመታት በኋላ የካናዳን አንድነት ፈተና ውስጥ የሚከት እርምጃ ሆኗል።
2: በድሬዳዋ ከተማ አስተዳደር ምርጫ ክልል 1 ለህዝብ ተወካዮች ምክር ቤት ለመወዳደር በግል እጩ ሆነው የቀረቡት ዶክተር ሀብታሙ አለሙ ራሳቸውን ከምርጫው ማግለላቸውን አስታወቁ። ዶክተር ሀብታሙ የምርጫ ግስጋሳ ሲያካሂዱ መቆየታቸውን ነገር ግን እየደረሰባቸው ያሉ ጫናዎች ባለመቆማቸው እዚህ ውሳኔ ላይ መድረሳቸውን ለቢቢሲ ተናግረዋል።
5: በድሬዳዋ 1 ምርጫ ክልል ለህዝብ ተወካዮች ምክር ቤት የግል እጩ ተወዳዳሪ ሆኜ ቀርቤ ነበር። በመወዳደርበት የምርጫ ክልልም እጩ ሆነው የብልጽግና እጩ ሆነው የቀረቡት ደግሞ ከንቲባው አቶ ከድር ጁዋር ናቸው። እኔ በተቻለኝ መጠን እንግዲህ ምርጫው ላይ አክቲቭ ኢንቮልቭመንት እያደረኩ ስለነበርና ከከንቲባው ጋር እንደመወዳደሬ ከፍተኛ ጫና ከመንግስት አካላት፣ ከጸጥታ አካላት፣ ከተለያዩ ካድሬዎች እየደረገብኝ ነበር። ይህን ትልሽ አንደኛው የኔ አጋር የሆኑ እኔን የሚያግዙ በወጣቱ ዘንድ ከፍተኛ ተሰሚነት ያላቸው ወጣቶችን በማሰር እኔን ብቻዬ በማስቀረት ነው የተጀመረው። እስካሁን በሰው እንዲሸሸኝ ፈርቶ እንዲሸሸኝ የማድረግ ስራ ነው የተሰራው። ምክንያቱም ከፍተኛ ተሰሚነት ያላቸው ዝም ብሎ ያስሯቸዋል ተብሎ ማይታሰቡ ወጣቶች የኔ ደጋፊ የሆኑ ወጣቶችን አስረዋል የዛሬ ሁለት ወር። ሁለተኛው ከፍተኛ የሆነ ስም ማጥፋት ዘመቻ፣ ታማኝነቴን የማሳጣት ዘመቻ፣ ስሜን የማጉደፍ፣ ሐሰተኛ መረጃ የመንዛት እነዚህ ነገሮች እያከናወነ ነበረ። ሌሎች በርካቶች ፌክ አካውንቶች አሉ። ያው እነሱን የማውም ለማወቅ አስቸጋሪ ስለሆነ እንዲህ ነው ማለት አልችልም። ግን ይህን ግለሰብ ትንጠቅሼ ፌክ አካውንቶችንም ጠቅሼ በራሱ አካውንት የሚያደርገውን ስክሪንሻቶችን ፕሪንት አድርጌ ያያይ 35 ገጽ ለድሬዳዋ ፖሊስ ለፌዴራል ፖሊስ ምስራቅ ወንጀል ክላስተር ድሬዳዋ ላለው ለፌዴራል ፖሊስ ለአቃቤ ሕግ ድረስ ድሬዳዋ ላለ የፌዴራል አቃቤ ሕግ ድረስ አቅርቤያለሁ።
2: ይሁን እንጂ አጥጋቢና አፋጣኝ ምላሽ አለማግኘታቸውን ገልጸዋል።
5: ለነዚህ እንትኖች ምላሽ አልተሰጠኝም። ይሄን ደግሞ ለምርጫ ቦርድ ለድሬዳዋ ላለው አቀረብኩኝ። ከዛ በኋላ አዲስ አበባ በአካል በመገኘት ጭምር ለኢትዮጵያ ብሔራዊ ምርጫ ቦርድ አዲስ አበባ ፍላሚንጎ ተቀይቼ ደብዳቤ አስገባሁ። ነገር ግን ለአንድ ወር ምርጫ ቦርድም ምላሽ ሊሰጠኝ አልቻለም። ላስት ዊክ ላይ ደብዳቤ ጻፉ ለድሬዳዋ ፖሊስና ለፌደራል ፖሊስ። ስለዚህ ድሬዳዋ ፖሊስና ፌደራል ፖሊስ ደግሞ የመለሰው ምላሽ አሳማኝ አይደለም። ሰው ምርጫ ቦርድ አሁን እነሱን ምላሽ አያይዞ ይሄን መልሰውልኛል። ስለዚህ ተከታትዬ ውጤቱን እስከመጨረሻው አሳውቃለሁ ብሎ ደብዳቤ ሰጠኝ። መቼ ነው ተከታትሎ የሚያሳውቀኝ? እኮ የምርጫ ጉዳይ ነው፣ ታይም ሴንሲቲቭ ነው፣ ውጤቱ ላይ ከፍተኛ ተጽዕኖ የሚያሳድር ነው። ስሜን የሚያጠፋ አስተኛ መረጃ የሚነዛን ግለሰብ እንዴት እንደዚህ አይነት መልስ ይሰጣችሁ? ዝም ብላችሁ ለእኔ በቃ እንዲህ ነው ብላችሁ ለእኔ ይሄ እኮ በቃ ደብዳቤ ጻፋችሁ እንዲባል ነው የጻፋችሁልኝ እንጂ ምንም ነገር ያደረጋችሁልኝ አልጠቀማችሁኝም። ስለዚህ ይሄን ነገር አሳውቁኝ ብዬ 3 ቀን ሰጠዋቸው። ድጋሚ ደብዳቤ ጽፌላቸው ማለት ነው። ከዛ በኋላ እስከዛሬ ነበር የሰጠዋቸው ዴድላይን። እስከዛሬ ድረስ ምንም አይነት ምላሽ ስላልሰጡኝ መልቀቂያውን እንግዲህ ጽፌ አስገብቼላቸዋለሁ።
2: ዶክተር ሀብታሙ ባቀረቡት ክስ ላይ ያነጋገርናቸው የድሬዳዋ ከተማ አስተዳደር ፖሊስ የህዝብ ግንኙነት ተወካይ ኃላፊ ሳጅን መሐመድ አብደላ አጭር ምላሽ ሰጥተዋል።
6: አጠቃላይ እንደኛ ተቋም ከምርጫ ጋር ታይዞ አንድም የታሰረ አንድም ምርመራ እንኳን የተጠየቀ ማንም ሰው የለም። ምርጫው ፍትሃዊ ታማኝነት እንዲሆን ፖሊስ በገለልተኝነት ህገ መንግስቱን ስርዓት በጠበቀ መንገድ ስራዎች እያከናወነ ይገኛል። ድሬዳዋ ፖሊስ እሱ ታሰሩ ብሎ የዘረዘራቸው ሰዎች አሉ። እነሱ ደግሞ ፐርሰናሊ በፈጸሙት ወንጀል ኬዝ ነው የታሰሩት እንጂ ምንም ከምርጫ ጋር የሚያዝ ጉዳይ አይደለም።
2: የምርጫ ቦርድ ምላሽ ለማካተት ያደረግነው ጥረት አልተሳካም። ዶክተር ሀብታሙ በዚህ ሳምንት ከምርጫው ራሳቸውን ማግለላቸውን በይፋ ያሳወቁ ሁለተኛው ግለሰብ ናቸው። ከቀናት በፊት ትብብር ለኢትዮጵያ የተባለውን የፓርቲዎች ጥምረት በመወከል በአዲስ አበባ ከተማ አራዳ ክፍለ ከተማ ምርጫ ክልል 1 ለህዝብ ተወካዮች ምክር ቤት ለመወዳደር እጩ ሆነው ቀርበው የነበሩት አቶ ይሳቅ ወልዳይ አስቻይ ሁኔታ የለም ሲሉ ራሳቸውን ከምርጫው ማግለላቸውን ገልጸዋል። አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁ እናመሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን እንዲሁም የፌስቡክ ገጻችንን መጎብኘት ትችላላችሁ። የዛሬውን በዚህ ሆነው የምናጠናቀቀው። መልካም ምሽት፣ መልካም ቅዳሜና እሁድ ይሁንላችሁ።

0: ኢትዮጵያን ውላ ገላና ከነርገኔፍ መስሪን ኢትዮጵያ መርስቴ ቆቾላ ራውቻ ከጀርቱ ሚኒስትር ኢማላ ኢትዮጵያ አኪከቺሴን ዱብህማ ሚኒስትር ኢማላ ኢትዮጵያ አምባሳደር ነቢያት ጌታቸው መስሪን ፈዲን ሚሶማ ቢዮ ተጋንፋ አፍሪካ ከመልኮቭኔፍ ወጎ ተዴራዳፍ ወጅቻ ትሩካሰን ዘላለም ታደሰ ከባስ ድብለታ ቀበ
1: ካሌሳ ኢብሰ ሚዲያ ሌፍ ከነኒን ዱብህማ ሚኒስትር ኢማላ ኢትዮጵያ አምባሳደር ነቢያት ጌታቸው ወጎ ተዴራፍ

0: ሪን ኢትዮጵያት ማርሱን ቆጮላ ቶርቴጀረን ምሶምኒ ቀጠና ካናሳ ከመል ኮፍኔፍ ማስሪን ሐልከኔጉ ያሆጀት ጀደኔሩ ዋንኩን ሐራምት ወጎተድ ኢራፊስ ቶፍታ ወነደዳን ኢትዮጵያ ዱቢ በርባዳ ቶርቴቲ ጀደን
1: በግብጽ በቀጠናው ላይ የምታረገውን እንቅስቃሴ ከበባ በሚመስል መልክ የተደረጉ ያሉ እንቅስቃሴዎች ዙሪያም
2: ሶቺ ማስሪን ቀጠኒ ቸረቲ ቢፈ ማርሱ ፈካቱ ራውት ረደደብን ሙልአተኒሩ ቢፈ ቆጮላ ሙደማ ፈካተኒን ረደደብን ሙላታቱረን ዋንሃራሚቲ

0: ኦስ ባየር ሙኒክ የሰጠሰን በግለ ፊል ፎደን ተበታ ማንቸስተር ሲቲ የከስሞስ ኮል ፓልመር ካንቼልሲ ትሬንት አሌክሳንደር አርኖልድ ሊቨርፑል ከሰተ ዱርካን በግኑ ፈም ሪያል ማድሪድ ከሰተ ተበቱ ጋሬቢ ያለ ሳንግሊዚ ከሰተ ይሄር እሰኒጅሩ ለንጂሳንኩን ገረጀብነ ጉዳቲ ተበቶ ተከለረት ምርቶ ፉደተኔ ዱጀቹን ንደንዳማ ካን ተበቶ ተከለፍ ለቂም ሰሙባቶስ ከምብራ ማንቸስተር ዩናይትድ ከሰተ ካን ተበቱ ሃሪ ማጓር ሄር ፈመንጅራ ባከሳ ጆን ስቶንስ ሲቲ ከሰተ ፍለመንጅራ ጆን ስቶንስ ተበሸንቆ ፈከነ ተበቱ ሚደመረቱሬ ሃሪ ማጓር ገሩ በረከለ ገምሰ ጉዳረቱ ማሊፍ ሙርቶ ካለፉደተ ካንጀሩ ይፈምት ይገሩ ተበትቻው ጅንን ድበት የረጀደ ለንጅዘች ድበት ይጅራ ሃሪ ማጓር ገሩ ከባይ የገደ ከመፈቴ ይብሰ ይጅራ ከምብራ ተበቶታ ፍለተመንከ ሳቲ ማርከስ ራሽፎርድ ሃሪ ኬን ክሪስማስ ሞርጋን ሮጀርስ ተበቶታ ሰረብራ እንግላንድ ከሰተ ተመተመንከ ሳቲ ይጅራ ወንጫለ ዱኛ ጀልቀቦቲፍ አማዲያተ ጅራ ተርበነው ተምራሰ ከነፉ ጋፋ ወጥበጭ ቁራቶ ኮከነ የገሉታ ጅቹደ ህርጳ ሀገሲቲ ፍለነው ተበቶታ ፍቆፒሳኒ ከን ሆርዶፍቶ ተብራንጊ ሙታ ጅቹደ
1: ወይለ ኮዘላለም ታደሰ ወዲፍኖ ስፖርት ደገፈቶ ተከኝትን ተፍ ገለተው
0: አየ ገለተው ይርቁ
1: ጠጌፈቶተ ኬኛ ሰገንታ ሀረጡ ሙሬ ሂርጳ ገመቹ ስኔዴ ሱዳን ደረጀ ጎንፋ ቆጴ ሱዳን ስንፋን ቱሬ ጅራ ቶሩበኒታኑ ራካሴ ስሞ ገመ ቲክቶክን ወደፈኖ ስንብራንገው ዳፍ ጅራ ሰነሶዶፋ ስኔንጀና ውጠታሞ ሰገንታ ብራት እንደብና ለፈነጋ ቱራ

0: ከመይ ምስኹም ከብራ ሰማዕትና ናይ ዘዕለት መሰናዶና ንጀምር ኣለና ኢትዮጵያ ግብፂ ኣፍ ደገ ባሕሪ ናይ ምርካብ ፃዕሪ ትዕንቅፋላ ክትብል ከሲሳ
1: ኢትዮጵያ የባህር በርን በተመለከተ
2: ኢትዮጵያ ጉዳይ ቀይሕ ባህር ዘለዋ ምርገጺ አብስተፈላለዩ መድረኻት ብላዓለወት መራሕተ ሀገርና ቢላ ከተሰጉም ጸኒሓያ ግብጺ ኣብዚ ዞባ ትገብሮ ምንቅስቓስ ዕፅዋ ብዝመስል መልክዑ ይግበሩ ዘለዉ ምንቅስቓሳት ውጥረትን ትንኮያን ብተደጋጋሚ ይረአዩ ኣለዉ
0: ኣብ ዲሞክራሲያዊት ሪፐብሊክ ኮንጎ ነበርቲ ንማእከል ሕክምና ኢቦላ ብሓዊ ኣቃጺሎም ሰበ ስልጣን ኤርትራን ቀጠርን ተራኺቦም መሳኹም ዘለኹ ኣዜ ብርሃኔ ሰናይ መከተታል ኢትዮጵያ ግብፂ ኣፍ ደገ ባሕሪ ንናይ ምርካብ ፃዕረይ ትዕንቅፋላ ክትብል ከሲሳ ላዮን ፅጋብ ተወሳኺ ኣለዋ
3: ኢትዮጵያ ግብፂ ምስ ኤርትራ ስምምዕ መጓዓዝያ ባሕሪ ድሕሪ ምኽታማ ኣብ ቀይሕ ባሕሪ ቀጥታ

0: አፍሪካውያን በተደጋጋሚ ይራይለው
1: ትንኮሳ የሚመስሉ ነገሮች በተደጋጋሚ የታዩ ነው።
2: አምባሳደር ነቢያት ከምዝገለጾ ፖሊሲታት ግብጺ ነቲ አበቀርና አፍሪካ ዘሎ ምርግጋዕን ምዝራግ ዘዓለመ ታሪኻዊ ድሕረ ባይታ ኣለዎም። ኢትዮጵያ ነባሕርን ምብጻሕ ዲፕሎማሲያዊ ጻዕርታት ኣብተካይደሉ እዋን ካይሮ ወጥሪ ክትፈጥር ምጽንሓ ልሙድ እኳ እንተኾነ እቲ ናይ ኣፍደገ ባሕሪ ሕቶ ግና ንድሕሪት ዘይምለስ ምዃኑ ኣነጺሩ።
1: ይሄ ሓዲስ ነገር ኣይደለም፣ ለረጅም ጊዜ ሲከተሉት የቆዩና
0: እዚ ሓዲሽ ነገር ኣይኮነን። ንነዊሕ እዋን ክሰርሕሉ ዝፀንሑን ዝፈተንዎን ስልቲ እዩ። ኢትዮጵያ ናይ ኣፍደገ ባሕሪ ኣጀንዳ ክንደየና ኣድላይ ከም ዝኾነ ሓደ መርኣያኡ እዚ እዩ። ኢትዮጵያ ድሌት ኣብ ዘበገሰትሉ እዋን ንኢትዮጵያ ንምሕናቕ ዝግበሩ ምንቅስቓሳት ክውስኹን ክጠናኸሩን ንዕዘብ ኣለና። እዚ ግና ዝፀንሐን ዝፈተንዎን ስልቲ እዩ። ምላሽ ኢትዮጵያ ድማ ናይ ኣፍደገ ባሕሪ ኣጀንዳ ኣጠናኺራ ክትቅፅለሉ እዩ። ዝተፈላለዩ ኣካላት ድጋፍ ዝረኸበ ኣጀንዳ እዩ፣ ህዝባውን ዝደገፎ እዩ። እዚ ድሌታን ፖሊሲኣን ኣጠናኺራ ብትቕፅለሉ ከዓ ሰላማውን ዲፕሎማስያውን ብዝኾነ መገዲ ከም ዝኾነ እውን ብትሪ ዘረዳዕትሉ ጉዳይ እዩ።
1: ኣበክራ ኣስረዳቸው ጉዳይ ነው።
2: እዚ ኣብ መንጎ ግብፅን ኤርትራን ዝተገበረ ስምምዕ ሚኒስትር ጉዳያት ወፃኢ ግብፂ በድር ዓብደልዓጢን ሚኒስትር መጓዓዝያ ካሚል ኣልዋዚርን ኣብ ኣስመራ ዑደት ኣብ ዝገበሩሉ እዋን ምስ ፕሬዚደንት ኢሳያስ ኣፈወርቂ ብምርኻብ ዝተፈረመ እንትኾን ንወደባት ግብፅን ኤርትራን ብቀይሕ ባሕሪ ዘራኽብ ናይ መራኽብ መጓዓዝያ መስመር ምፍጣር ዝሓዘ እዩ። ሚኒስትር ዓብደልዓጢ ኣብ ኣስመራ ኣብ ዝነበረ እዋን ፀጥታን ምሕደራን ቀይሕ ባሕሪ ናይተን ኣብ ገማግም እቲ ባሕሪ ዘለዋ ሃገራት ጥራይ ፍሉይ ሓላፍነት ክኸውን ከም ዘለዎ ብምግላጽ ኣብ ገማግም ባሕሪ ዘይርከባ ሃገራት ኣብ ቀይሕ ባሕሪ ምስ ዝተኣሳሰሩ ዝኾነ ይኹን ስምምዓት ናይ ምእታው መሰል ከም ዘይብለን ቀጥታዊ መልእኽቲ ኣሕሊፉሎም። እዚ ሕዚ ተፈጢሩ ዘሎ ናይ ቃላት ኩናት ነቲ ኣብዘን ዝሓለፈ ዓመታት ቀዳማይ ሚኒስትር ኢትዮጵያ ኣብይ ኣሕመድ ካልኦት ላዕለዎት ሰበ ስልጣንን ወታደራውያን ኣዘዝትን ብተደጋጋሚ ዘለዓልዎ ናይ ኣፍደገ ባሕሪ ሕቶ መቐፀልታ እዩ። ቀዳማይ ሚኒስትር ኣብይ ኣሕመድ ኢትዮጵያ ኣብ ጂኦግራፊያዊ ቤት ማእሰርቲ ኣትርከብ ብምባል ልዕሊ 120 ሚልዮን ህዝቢ ዘለዎ ሃገር ብዘይቀጥታዊ ኣፍደገ ባሕሪ ክትነብር ከም ዘይትኽእልን ቀይሕ ባሕሪ ንኢትዮጵያ ተፈጥሮኣዊ ዶባ ምዃኑን ብምጥቃስ እዚ ሕቶ እዚ ብሰላም ወይ ብሓይሊ ክፍታሕ ከም ዝግባእ ብተደጋጋሚ ክገልጽ ጸኒሑ እዩ። ነዚ መርገጽ ብምድጋፍ ድማ ላዕለዎት ወታደራዊ ኣዘዝቲ ኢትዮጵያ ሃገሮም ናይ ገዛ ርእሳ ሓይሊ ባሕሪ ክተጣየሽ ምዃናን ኣብ ቀይሕ ባሕሪ ወታደራዊ ማዓስከር ናይ ምርካብ ሕልማ ስትራቴጂያዊ ቀዳምነት ከም ዝወሃቦ ክገልጹ ጸኒሖም እዮም። መንግስቲ ኤርትራ ነዚ ካብ ኣዲስ ኣበባ ብተደጋጋሚ ዝወሃብ መግለጽታት ብጽኑዕ መርገጽ እዩ ክምልሰሉ ጸኒሑ። ኣስመራ ነቲ ሕቶ ብወግዒ ክትነጽጎን ከላ ቀይሕ ባሕሪ ናይ ሓባር መሳለጥያ ዘይኮነስ ናይተን ሉዓላዊ ዶብ ዘለዎን ሃገራት ጥራእዩ ብምባል ትገልጽ። ኢትዮጵያ ኣብ ጥሪ 224 ምስታ ካብ ሶማልያ ተፈልያ ናታ ርእሰ ምምሕዳር ኣውጃ ዘላ ሶማሊላንድ መዘክር ስምምዕ ተፈራሪማ እያ። በስምምዕ ዝመሰረት ኢትዮጵያ ን20 ዓመታት ዝጸንሕ ናይ 20 ኪሎ ሜትር ገማግም ባሕሪ ንወታደራውን ንግዳውን መራኸባ ክተመሓድር ፍቓድ ክወሃባ ተሰማሚዓ ነይራ። እዚ ስምምዕ እዚ ብወገን ሶማልያ ሉዓላውነተይ ዝግህስ እዩ ብምባል ሓያል ተቃውሞ ስለ ዘጋጠሞ ዛጊድ ኣብ ትሕቲ ዲፕሎማስያዊ ጻዕጥታትን ሽምግልና ቱርክን ተዓጊቱ ይርከብ። ኣብ መንጎ ግብፅን ኢትዮጵያን ዘሎ ምስሕሓብ ካብዚ ናይ ሶማሊላንድ ጉዳይ ንላዕሊ ዝዓሞቐ እንትኾን ኣብ ልዕሊ ዓብዪ ግድብ ህዳሴ ኢትዮጵያ ዘሎ ናይ 10 ዓመታት ናይ ማይ ምስሕሓብ መሰረት ዝገበረ እዩ። ግብፂ ካብ 900 ንላዕሊ ቀረብ ማያ ካብ ሩባ ኣባይ ስለትረክብ ነቲ ግድብ ከም ስግኣት እያ ትሪኦም። በዚ ምክንያት ድማ ግብፂ ምስ ከም ሱዳን፣ ሶማልያን ጅቡትን ዲፕሎማስያዊ ዝምድናኣ ክተደልድል ጸኒሐ እያ። በትኻልእ ወገን ኣሜሪካ ኣብ ልዕሊ ኤርትራ ዘንበረቶ እገዳታት ክተልዕሎ ምዃና ዝገልጹ ጸብጻባት ድሕሪ ምውፅኦም ሚኒስተር ጉዳያት ወፃኢ ኢትዮጵያ ጌድዮን ጢሞቴዎስ ምስ ጸሓፊ ጉዳያት ወፃኢ ኣሜሪካ ማርኮ ሩቢዮ ኣብ ዋሽንግተን ከምዝ ተራኸበ ዝዝከር እዩ።
3: ሚኒስትሪ ጉዳያት ወፃኢ ኤርትራ ዑስማን ሳልሕ ንፈጻሚ ጉዳያት ኤምባሲ ቀጠር ኣብ ኤርትራ ኣምባሳደር ቀነም ቢን መሓመድ ኣል መዓዲድ ረኺቡ ከም ዘዘራርቦ ኣገልግሎት ዜና ቀጠር ኣፍሊጡ። እቲ ርክብ ኣብ ኣስመራ ዝተኸየደ ኮይኑ ድሕሪ ነዊሕ መንቁልቁላል ዝምድና ክልትኤን ሃገራት ዝረአ ዘሎ ብምዃኑ ኣቓልቦ ወሲሒቡሎ። ዲፕሎማስያዊ ዝምድና ክልትኤን ሃገራት ኣብ 1996 ኣብ ዶሓ ኤምባሲ ሃገረ ኤርትራ ብምኽፋት ዝጀመረ ኮይኑ ቀጠር ብወገና ኣብ 2001 ኤምባሲ